0: قىلىپ ئېچىپ، پۈتۈن تۈردىكى ياڭاق پىششىقلاش سىستېمىسىنى بەرپا قىلدى. شىركەتنىڭ تەتقىق قىلىپ ئېچىش مەسئۇلى ياۋ خۇاۋىن مۇنداق دېدى: بىز شىنجاڭ داۋشۈنىڭ پروفېسورى ياڭ جي بىلەن ھەمكارلىشىپ ياڭاقتىن تولۇق پايدىلاندۇق. ياڭاق خام ماتېرىيالدىن ياڭاق ئاقسىلى، ياڭاق تاشلاندۇقلىرى، ياڭاق شەكىلغىچە ھەرقايسى بۆلەكلەردە ئۆزىگە تەۋە يۇقىرى ئاشۇرما قىممەتلىك مەھسۇلات بار. بۈگۈنكى كۈندە شىنجاڭ جۆجياڭ مېۋىچىلىك چەكلىك شىركىتى تەتقىق قىلىپ ئاچقان 6 چوڭ تۈردىكى 31 خىل مەھسۇلات پۈتۈن مەملىكەتكە سېتىلدى ھەمدە چەت ئەلگە ئېكسپورت قىلىندى. ئىقتىسادىي ئۈنۈمى يىلمۇ يىل ئېشىپ، يىللىق مەھسۇلات قىممىتى 120 مىليون يۈەن يەتتى. شىركەتنىڭ باش دىرېكتورى جاۋ ۋېنگ مۇنداق دېدى: بىز ھازىر ھەر يىلى سېتىۋالىدىغان ياڭاق قاتارلىق يېزا ئىگىلىك مەھسۇلاتلىرى 10 مىڭ توننىدىن ئاشىدۇ. شۇنداقلا 3600 ئارتۇق دېھقان ئائىلىسىنىڭ كىرىمىنى ئاشۇرۇشىغا تۈرتكە بولدۇق. مەھسۇلاتلىرىمىز سىنگاپورغىمۇ ئېكسپورت قىلىندى. ئوتتۇرا ئاسىيادىكى قازاقىستان قاتارلىق دۆلەت ۋە رايونلارنى ئۆز ئىچىگە ئالغان پۈتكۈل ئىستېمالچىلارنىڭ ئىنكاسىمۇ ناھايىتى ياخشى بولدى. ئۆزگىچە يېزا ئىگىلىك مەھسۇلاتلىرىنى پىششىقلاش كەسپىدىن باشقا، خاڭجۇ شىنجاڭغا ياردەم بېرىش بويىچە كىرگۈزگەن ئەلا سۈپەتلىك توقۇمىچىلىق كەسپىمۇ ئاقسۇ شەھىرىدە ئەمەلىيلىشىپ، يىلتىز تارتىپ، جۇش ئۇرۇپ راۋاجلاندى. ئومۇمىي سېلىنمىسى 1 مىليارد يۈەن بولغان ئاقسۇ يوۋشىڭ يېڭى ماتېرىيال پەن تېخنىكا چەكلىك شىركىتى شىنجاڭدىكى تۇنجى جىلۇن ئىشلەپچىقارغان كارخانا. شىركەتنىڭ باش دىرېكتورى فاڭگولياڭ تونۇشتۇرۇپ مۇنداق دېدى: شىركىتىمىز جىلۇن تۈرى پۈتكۈل شىنجاڭدىكى بىر بوشلۇقنى تولدۇردى. مەھسۇلاتىمىز نام، سۈپەت ۋە باشقا جەھەتلەردە شىنجاڭ بازىرىنىڭ ئېتىراپ قىلىشىغا ئېرىشتى. شىنجاڭ ئىچىدە 70% ساتالايمىز، يەنە 20%-نى جياڭسۇ، جۆجياڭ ئەتراپىغا سېتىپ، پۈتكۈل كەسىپ زەنجىرىنى ئاستا-ئاستا مۇكەممەللەشتۈرۈۋاتىمىز. خاڭجۇ كىرگۈزگەن شىنجاڭغا ياردەم بېرىش كارخانىلىرى خىزمەتچىلەرنى شۇ جايدىن ئىشلىتىشتە چىڭ تۇرۇپ، شۇ جايدىكى ئاممىنى ئەلا سۈپەتلىك ئىش قورۇلىشىش ئىش ئورنى بىلەن تەمىنلەپ، شۇ جايدا جەمئىي نەچچە 10 مىڭ ئادەم قېتىم ئىش قورۇلىشىش مەسىلىسىنى ھەل قىلدى. ئاقسۇ يوۋشىڭ يېڭى ماتېرىيال پەن تېخنىكا چەكلىك شىركىتىنىڭ كادىرلار ئىشلىرى مەخسۇس كادىرى گۈلمىرە قۇربان مۇنداق دېدى: بۇ يەردە ئىشلەۋاتقىنىمغا 3 يىل بولدى. ئىش ھەققى تەمىناتىمۇ ناھايىتى ياخشى، تاماق ياتاقنى كۆتۈرىدۇ. ھازىر ئايدا 6000 يۈەن ئىش ھەققى ئالىمەن. ئۆيۈم شىركەتكە يېقىن بولغاچقا ئىشقا بېرىپ كېلىشىم ناھايىتى قولايلىق.
1: Stansımız muhbiri balığını xəbər qılıdı. Zunyi yığınıdiki uluq burluş, Jungo işçi dehqanlar Qızıl Armiyasının uzun səfər qəlbisinin 90 yıllıqını xatırlaş məxsus temalıq körgəzmisi tünögün Ürüm şəhərlik muzeyinin 5-ci qəvətidiki vaqtlıq körgəzmisi aldı eçilib, ər millət amığa uluq uzun səfər ruhini yıqın arlıqdını his qıldırdı. Bu qitimki körgəzmini Ürüm şəhərlik partiya komiteti təşviqat bölümü, Zuniyi yığını Xatırı Sarayı qatarlıq orınlar birlikdə məsul bulub ötküzgən. Körgəzmə strategiyalik yötkiliş, Zuniyi yığını, Çişvey Daryasının 4 qitim ötüş qatarlıq 5 bölək bölüngən bulub, əməli buyum, öcət material, görünüşünü əsligi kəltürüş, sürət yezıq körgəzmə taxtısıdan paydılınıb, Qızıl Armiya uzun səpirinin heybətlik musabısını canlı qaytı namayan qıldı. Ürüm şəhərlik 76-ci başlanğış məktəbinin oquqıçısı Li Yişvən körgəzmini ekskursiyaya qılğandan kən nəhayət həyəcanlanıb mındaq dedi. İlgiri Zuniyi yığınının uzun səpərdəki mühim yığın ikənlikini fəqət dərslikdən öyrəngən idim. Körgəzmini görgəndən kən Zuniyi yığınının əcdadlarının həqiqətni əməliyyatını izləşdə çıng turğanlığı, ittifaqlaşıb köräş qılğanlığının ifadəsi ikənlikini Uzun səpər ruhinin dəl qiyinçiliqdən qorxmaslıq, qət'i təvrənməslik, etiqadı müstəhkəm buluş, məsuliyyətini dadıl zimməgi eləş hikəlikini çoğunqır çünüb yəttim. İgilinişçə, 9-ci ayının 15-ci günədən 18-ci günə gecə, Zuniyi yığını Xatırı Sarayı yana 4 kəsbi çüşəndirgicini əxsiz çüşəndirişkə əvətib, otdır başlanğış məktəb oquqıcılırıqa çoğun ideyəvi siyasi dərs oqtışını qanat yaydırdikən. Körgəzmə Qızıl Dərs xanını muziyığı köçürüb gelib, yaşlar ösmürlərini sınıbdan çıxıb tarix bilən uçırışış imkaniyyətiki iqi qılıb, ideyəvi siyasi nəzriyə arqılıq adəm tərbiyələş rolunu cari qıldırdı. Ürüm çərlik 84-ci otdur məktəbinin oqtqıçısı Hu Yang mındaq dedi. Oquqıçılarqa bu bölək tarixini texmin çonqırı çüşəndürüb, onlarının xatırısı da çonqırı